ከኔ መዛራቴ ስጋዬን ጨርሰው አስቀር ባጥንቴ አመጨም አልወልደው ሀሳብ ተሸክሜ አመጨም አልወልደው ሀሳብ ተሸክሜ መልኬ ላወጠ